Elhamdülillahi Rabbil alemin ve salatu ve selamu ala seyyidil mursalin ve ala alihi ve sahbihi tayyibin attahirin. Allahumma allimna ma cehilna ve zekirna ma nesina ve zidna ilman ve rzukna fahman ve na'udu bika min hali ahlin nar. Allahumma rzukna l-ikhlasa fil qavli vel amel. قال الله سبحانه وتعالى وتعاونوا على البر والتقوى ولا تعاونوا على الإثم والعدوان قال الحبيب عليه الصلاة والسلام إنما الأعمال بالنيات وإنما لكل امرئ ما نوى أذكركم أن تخلصوا النية لله تعالى إن شاء الله خلاتنا من نياتنا لا الله سبحانه وتعالى عندنا درك كهونو أستوسا جوالو غريزاري ሙከለፍ የሚለውን ኢንሻአላህ በእስልምና ሃይማኖት አታቾች ዘንድ በምን አይነት መልኩ ትርጉም እንደተደረገ እናያለን። እንግዲህ ወደ ቋንቋችን ሙከለፍ የሚለውን ነገር ወደ ቋንቋችን سنቀይረው ተጠያቂነት ያለበት ሰው ማለት ነው በእስልምና ሃይማኖት እይታ። ታዲያ እስልምና ሃይማኖት ሙከለፍ የሚለውን በኡሱሉል ፊቅህ ደረጃ ዑለማዎች እንዲያስተምሩ በተደረገበት መልኩ እንግዲህ ሙከለፍ የምንለው ወይም ተጠያቂነት ያለበት በእስልምና ሃይማኖት ሶስት ነገሮችን ያሟላ ሰው መሆን አለበት አሉ። አንደኛው ምናሉ አልሙከለፍ هو البالغ አሉ። አንደኛው ባሊግ መሆን አለበት ወይም ለአቅመ አዳም የደረሰ ወይም ለአቅመ ሔዋን የደረሰች መሆን አለባቸዋል። እንግዲህ የወንድ ልጅ ለአቅመ አዳም የሚደርሰው መቼ ነው ብለን ያየን እንደሆነ አንደኛ በጨረቃ አቆጣጥር የ15 አመት የሞላው ከሆነ ማለት ነው። እንግዲህ በጨረቃ አቆጣጥር በምንልበት ሰዓት ላይ የፈረንጆችን ወይም የፀሐይ አቆጣጥርን መጀመሪያ ቀድመን የማናየው ለምንድን ነው? በእስልምና ሃይማኖት ወይም በጨረቃ አቆጣጥርና በፀሐይ አቆጣጥር ወይም በፈረንጆች አቆጣጥር መሐል 11 ቀን ልዩነት በአመት ስላለ አንድ ሰው ምናልባት ልክ 33 አመቱ በሚደርስበት ሰዓት ላይ እንግዲህ እሱ በፈረንጆች 33 አመት ነኝ ብሎ ቢናገርም እንግዲህ በእስልምና ሃይማኖት ደረጃ እሱ 34 አመት ይሆናል ማለት ነው። ምክንያቱም በ33 አመት አንድ አመት ልዩነት ስለሚፈጥር ማለት ነው። ለዛ አንድ ሰው በእስልምና ሃይማኖት አቆጣጥር ወይም በሂጅሪያ አቆጣጥር ስንት መድረስ አለበት? እድሜው 15 ሊሆን ይገባል። ሴቷን ብትሆን 15 ሊሆናት ይገባል። ይህ ካልሆነ ደግሞ ወንዱ ከሆነ ወለወንዱም ሴቱም በአንድ ላይ የሚጋሩት ምንድነው? አንደኛው እድሜያቸው ለጨረቃ በጨረቃ አቆጣጥር ለ15 አመት መድረስ መቻል አለበት። ያለበለዚያ ደግሞ ምናሉ እንግዲህ የዘር ፍሬያቸውን ማየት መቻል አለበት። ለጁልል ወንዱም ቢሆን እንደዛውም ሴቷም ብትሆን የዘር ፍሬዋም ማየት መቻል አለባት። ይህ ካልተገኘ ደግሞ እንግዲህ ይህ ካልተገኘ ወንዱ ምን አይባልም? ባሊግ ወይም ለአቅመ አዳም ደረሰ አይባልም። ሴቷ ከወንዱ ተጨማሪ ሌላ ምን ልታይ ትችላለች? የወር አበባዋን ወይም በተለምዶ በእንግሊዝ ፕሬድ የሚባለው ወይም ማንስትሬሽን ፕሬድ የሚባለው ያን እስካላየች ወይም ሄይብ የሚባለው ማለት ነው። ያን ከሶስቱ አንዱን ማየት መቻል አለባት። ከሶስቱ አንዱን ያላየች ሆነ እንደሆነ እቺ ሴት በእስልምና ሃይማኖት ተጠያቂ አትሆንም ማለት ነው። እሺ ታዲያ በእንደዚህ አይነት መልኩ ይያለን አንድ ሰው ይህን የመጀመሪያውን መስፈርት ወይም ክራይቴሪያ ካሟላ በኋላ የሚከተሉ ሁለት ክራይቴሪያዎችን ደግሞ ማሟላት መቻል አለበት ተጠያቂነት ለመባል ማለት ነው። ሁለተኛው ጤነኛ መሆን አለበት። ምናሉ አልአቂሉ አቂል ስንል ወይም ጤነኛ አይ እብድ መሆን የለበትም ወይም ህመምተኛ አእምሮው ህመምተኛ መሆን የለበትም። አእምሮው ህመምተኛ ይሆን እንደሆነም እሱ ሰውዬ ምን አይሆንም በእስልምና ሃይማኖት ተጠያቂነት አይኖርበትም። እሺ ሶስተኛው الذي بلغته دعوه الاسلام اي الاصل الدعوه እንግዲህ አስተክለኛው دعوه የደረሰው መሆን አለበት አሉ። ይሄ ማለት ትርጉሙ ተክለኛ دعዋ ሊደርሰው ይገባል ስንል اشهد ان لا اله الا الله واشهد ان محمد الرسول الله የሚለውን ቢያንስ እሱ ልክ ባሊግ ከሆነ በኋላ ልክ ባህሌ ከሆነ በኋላ በእድሜው ለአንድም ጊዜ ቢሆን በሚገባው ቋንቋ ሊደርሰው ይገባል ማለት ነው። ይህ የሆነ እንደሆነ ይሄ ሶስቱን ያሟላ ከሆነ ይሄ ሰውዬ ባሊግ ይሄ ሰውዬ ሙከለፍ ብለን እንጠራዋለን። ይሄ ማለት በእስልምና ሃይማኖት ይሄ ሰውዬ ተጠያቂነት
ወደሚኖርበት እድሜ ደርሷል ማለት ነው ወይም ሁኔታ ገብቷል ማለት ነው። ታዲያ ይህ ባየር ላይ ዝም ብሎ የመጣ ነገር አይደለም። ይህ ባየር ላይ ዝም ብሎ የመጣ ነገር አይደለም። ረሱላችን ሰለላሁ ዐለይሂ ወሰለም ከተናገሩት ሐዲስና እንደዛውም الله سبحانه وتعالى بسورة الإسراء بنقرن آياتنا يتوسلوا يهمنا له عندنياو وما كنا معذبين حتى نبعث رسولا انقري الله سبحانه وتعالى منا له إنياك أجوة شايدا لنم ويمت إياك أجوة شايدا لنم نبيين ويم إنيا ملكتنيا كملاكاتشين بفيت إنيا انقري ملكتنيا يالاك لنلاكو ياهون اندهون أنت إياك أجوم الله سبحانه وتعالى بلوان لكن ملكتنيا كدرسا شوغن ምን ይሆናል? እነዚህ ሰዎች ተጠያቂነት ይሆናል ተጠያቂ ይሆናሉ ማለት ነው። ያ ባሊግ ይሆኑና እንደዛውም አቅል ይሆኑ ከሆነ የሶስተኛው ደግሞ ምን አሉ? ሩፊያ ቀለሙ አም ሰላስ እንግዲህ ከሶስት ሰዎች ቀለም ተነስተታለች አሉ። ከዛ መሃል በዛ መሃል ከሶስቱ መሃል ምንና ምን አለን? አንደኛው ከሶስቱ መሃል ወአኒ ሰቢይ ሐታ ይህተሊም አይ ሐታ ይብሉግ እንግዲህ ህፃኑ ልጅ ወይም ህፃኑ ልጅ ለአቅመ ሔዋን እስክትደርስ ወይም ህፃኑ ልጅ ወንድ ልጅ ለአቅመ አዳም እስኪደርስ ድረስ ማለት ነው። ልክ እስከዛ ድረስ ምንም በሱ ላይ ተጠያቂነት የለበትም ማለት ነው። ከዛ ውጪ ወአኒል መጅኑኒ እብዱ የሆነ ሰውዬ ደግሞ ሐታ ያቂል እስኪሻለው ድረስ ይሄም ሰውዬ ተጠያቂነት የለበትም ማለት ነው። እንግዲህ ሶስተኛውም ተናግሯል ለማስተዋወስ ያክል ወአኒ ናኢሚ ሐታ ይስተይቂዛ አሉ። እንቅልፍ ላይ ያለ ሰውዬም እንግዲህ እስኪነቃ ድረስ በሱ ሰውዬ ላይም እንግዲህ በእንቅልፍ ልብ የሚሰራውን ነገር ተጠያቂነት የለበትም የሚለው ነገር ነው። እንግዲህ በዚህ ሐዲስና በዚህ አያት በመውሰድ ይህ ሙከለፍ ነው የሚባለውን ንግግር ወይም ቃል በእንደዚህ አይነት መልኩ በሙስሊምና ሃይማኖት ተጠያቂነት ያለበት ሰው ይሄን ማሟላት አለበት በማለት ዑለማዎች አስቀመጡልን። ከዛ እንግዲህ ይሄኛው ነው እንግዲህ ዋጅብ የሚሆንበት ሶላቱንም መስገድ እንደዛውም ጾሙንም መስጾም። ከዛ በኋላ እንግዲህ እንደ ሁኔታው የቻላቸው ነገሮች እንግዲህ ቀጥሎ ያደርጋቸዋል። ለምሳሌ አርካኑል ኢስላምን እስከመጨረሻው ሶላትን በሁሌም መስገድ መቻል አለበት። ከዚህ ጊዜ ጀምሮ እንግዲህ ያልሰገደ ከሆነ ተጠያቂ ይሆናል ማለት ነው። እንግዲህ አቂዳውንም ሁሉንም ነገሩንም በህፃንነቱ እንግዲህ ማስተካከሉ ይያለበት። ከዚህ ጊዜ በኋላ ግን ያላስተካከለ ይሆን እንደሆነ እነዛ ሙስሊም ከሚባሉት ሰዎች ዘንድ አይመደብም ማለት ነው። ይሄ ሰውዬ አቂዳውን ሳይያስተካክል ምን ይሆን እንደሆነ ባለባሊግ የደረሰ ከሆነ ማለት ነው። እንደዛውም ከዛ በኋላ ሁለቱ መላእክቶች ለሱ ጽሁፍ እንግዲህ ለሱ ኃጢያቱንና ኸይሩን ነገር መጻፍ ይጀምራሉ ማለት ነው። ይሄም በእስልምና ሃይማኖት ውስጥ ይሆን እንደሆነ ማለት ነው። እንግዲህ ከዛ ተጠያቂነት ይኖርበታል። ይሄ ሰውዬ ሙከለፍ የምንለው እንግዲህ እያንዳንዱን የሚናገረውን ቃል ሁለት መላእክቶች ረቂብና አቲድ በሱ ላይ ጻፊ ይሆናሉ ማለት ነው። እንግዲህ ጥሩ ነገር እየሰራ ይሆነም በአላህ ዘንድ ምንዳውን ሲያገኝ፣ መጥፎ ነገር እየሰራ ከሆነም እንደዛው ቅጣቱን ያገኛል ማለት ነው። ባረከላሁ ፊኩም ወአህሰነላሁ ኢለይኩም ወአኺሩ ዳዕዋና አንልሐምዱሊላሂ ረቢል ዓለሚን السلام عليكم ورحمة الله تعالى وبركاته